ለፍ ለመሰሰል ለመሰሰል ሹክተክስም ሙሉ ሽማግሌ ከራባው ጉዳይ ሽነስ ሽል ሞሪታኒያ ወይ ነው በሽ ገዚ ራዲያ ከዋህ